0: قائمة آت سيدنا محمدا الوسيلة والفضيلة، وابعثه مقاما محمودا الذي وعدته، وارزقنا شفاعته يوم القيامة، إنك لا تخلف الميعاد.
1: 18 إيول бүгінгі күнге ақшам намазына азан яңғырады. 9-17 минут бошқалауыз қазанымызда. Һәм бүгін ақырғы есту намазы вақыты бошқалауыз қазан вақыты білән 10 тұғыларға 15 минутта.